0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰኔ 29 ቀን 2018 ዓ.ም ተመረጠ ሰኞ። ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። ከዶች በለ አንድ ሰዓት የምሽት ስርጭት ጋር ለዓለም ዜና ሸቴ በቀለ፣ ዝግጅቱን በመምራት ደግሞ ኒያዜብ ታደሰ በቀጥታው ስቱዲዮ ቀርበናል። አብራችሁን ቆዩ። ይህንን ስርጭታችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ታገኙታላችሁ። በፌስቡክ ዩቲዩብ እና በቴሌግራምም የቀጥታ ስርጭታችን ይደመጣል። በዛሬ ቆይታችን ያለም ዜና፣ የዜና መጽሔት እንዲሁም ሳምንታዊዎቹ ማህደረ ዜናና የስፖርት ዝግጅቶቻችን ይቀርባሉ። የዓለም ዜናን በሚከተለው የዜና መጽሔት በአፍሪካ ቀንድ እየጨመረ የመጣው የጦርነት ስጋት፣ በደቡብ ኢትዮጵያ ህዝቦች ክልል ጋሞ ዞን አርባ ምንጭ ዙሪያ የተከሰተ የጸጥታ ችግር፣ እንዲሁም በ12ኛ መልቀቂያ ፈተና ያልተቀመጠው የትግራይ ክልል ያሰማው ተቃውሞ የተሰኙ ርዕሶችን ያስተነትናል። ሳምንታዊው ማህደረ ዜና የዩናይትድ ስቴትስ ነጻነት 250ኛ ዓመት ከሚል ጥንቅር ጋር ይጠብቀናል። የስፖርት ዝግጅትም ተቀናብሮ የስርጭት ጊዜውን በመጠባበቅ ላይ ይገኛል። አድማጮች፣ አሁን ከሁሉም ቀዳሚው የዓለም ዜና ነው። ሸቴ በቀለ ተዘጋጅቷል። መልካም ቆይታ።
0: የዲደብሊው ዜና
2: በመጀመሪያም ዋና ዋና ዜና። የትግራይ ክልል ባለስልጣናት የ15 ዓመት አዳጊዎችን ጨምሮ ሲቪል ሰዎችን ያፈኑ በግዳጅ ለውትድርና በመመልመል ላይ እንደሚገኙ Human Rights Watch ወነጀለ። በሱዳን እየተካሄደ በሚገኘው ጦርነት ባለፉት 6 ወራት ብቻ 330 ህጻናት መገደላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት አስታወቀ። በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ድራሽ ኃይል በኤልኦቤድ የሚፈጽማቸውን ጥቃቶች አወገዘው። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በበኩሉ በአፋጣኝ ምርመራ እንዲጀመር አዟል። የፍልስጤሙ ታጣቂ ቡድን ሐማስ ላለፉት 210 ዓመታት ገደማ ጋዛን ያስተዳደረው መንግስታዊ መዋቅር መፍረሱን አስታወቀ። የዩክሬን ጦር ኦምስክ በተባለ ግዙፍ የሩሲያ የነዳጅ ማጣሪያ ላይ ጥቃት መፈጸሙን አስታወቀ። ዩክሬን በሩሲያ ላይ ጥቃት የፈጸመችው ዛሬ ጠዋት ዋና ከተማዋ ኪየቭ ኃይለኛ የሚሳኤል ድብደባ ካስተናገደች በኋላ ነው። የመራሄ መንግስት ፍሬድሪሽ ሚየርስ ካቢኔ ለሚቀጥለው ዓመት የ555.4 ቢሊዮን ዩሮ ረቂቅ በጀት አጸደቀ። በጀርመን ምክር ቤት መጽደቅ የሚጠበቅበት የጎርጎሮሳዊ 2027 በጀት ለመከላከያ የተመደበው ገንዘብ በከፍተኛ መጠን ሲጨምር፣ ለከባቢ አየር ጥበቃና ለእርዳታ የተያዘው ቀንሷል። ፕሬዚደንት ዶናልድ ትራምፕ አሜሪካ ከኢራን ጋር ከስምምነት ላይ ካልደረሰች አገራቸው ከእስራኤል ጋር በማበር የጀመረችውን ጦርነት እንጨርሰዋለን ሲሉ ዛቱ። ዜናው በዝርዝር። የትግራይ ክልል ባለስልጣናት የ15 ዓመት አዳጊዎችን ጨምሮ ሲቪል ሰዎችን ያፈኑ በግዳጅ ለውትድርና በመመልመል ላይ እንደሚገኙ Human Rights Watch ወነጀለ። የትግራይ የጸጥታ ኃይልና ባለስልጣናት የቀድሞ ተዋጊዎችን፣ ጎልማሶችንና አዳጊ ልጆችን ከቢሮዎችና ከወርቅ ማውጫ ቦታዎች በምሽት በሚካሄድ የቤት ለቤት አሰሳ ጭምር እንደሚያፈኑ በተለያዩ ከተሞች የሚገኙ የማህበረሰብ ክፍሎች እንደገለጹ ዓለም አቀፉ የሰብአዊ መብቶች ተሟጋች ዛሬ ሰኞ ይፋ ባደረገው መግለጫ አስታውቋል። ከሚያዚያ ወር በፊት በክልሉ የተለያዩ አካባቢዎች የሚገኙ ባለስልጣናት በህዝባዊ ውይይቶች ደብዳቤ በመጻፍና ስልክ በመደወል የቀድሞ የትግራይ የጸጥታ ኃይል አባላት ወደ ምድባቸው እንዲመለሱ ግፊት ሲያደርጉ ቆይተዋል። በሚያዚያ ወር ግን በጎዳናዎች፣ በገበያዎች፣ የወርቅ ማውጫ ቦታዎች አፈሳው መጠናከሩን የሂውማን ራይትስ ዎች መግለጫ ይጠቁማል። የሰብአዊ መብቶች ተሟጋቹ 6 የግዳጅ ወታደራዊ ምልመላ ጉዳዮችን ለመሰነድ 18 እማኞች እንዳነጋገረ የዛሬው መግለጫ ይጠቁማል። በሰሜን ምዕራብ ትግራይ ዞን ከመታፈስ ያመለጠ እማኝ በግዳጅ ለውትድርና ሊመለምሉት ወደ ቤቱ ያቀኑት 3 የትግራይ ጸጥታ ኃይል አባላት እንደሆኑ ለሰብአዊ መብት ተሟጋቹ ተናግሯል። ሌሎች 17 ሰዎችም ወደ ፖሊስ ጣቢያው መወሰዳቸውን የገለጸው እማኝ 4 ወይም 5 የሚሆኑት እድሜያቸው 16 ወይም 17 እንደሚሆን አስረድቷል። የአዲ ጉደም ነዋሪ የሆኑ የአይን እማኝ በበኩላቸው በሰኔ ወር ፖሊሶች ሚሊሻዎችና የትግራይ ጸጥታ ኃይል አባላት የቀን ሰራተኞችና ገበሬዎችን አፍሰው እንደወሰዱ ገልጸዋል። የሂዩማን ራይትስ ዎች የአፍሪካ ክፍል ምክትል ኃላፊ ላቴሻ አባደር በትግራይ በግዳጅ የሚካሄደው ወታደራዊ መልመላ በመላክልሉ ፍርሃት እንደፈጠረ ገልጸዋል። ባለስልጣናቱ መልመላውን በፍጥነት እንዲያቆሙና በግዳጅ የተመለመሉ ወደ ቤታቸው እንዲመለሱ ላቴሻ አባደር ጥሪ አቀረበዋል። ክልሉን የሚያስተዳድረው ህዝባዊ ወያነ ሐርነት ትግራይ ግን በግዳጅ ወታደራዊ መልመላ እየተካሄደ እንዳልሆነ አስተባብሏል። በሱዳን እየተካሄደ በሚገኘው ጦርነት ባለፉት 6 ወራት ብቻ 330 ህጻናት መገደላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት አስታወቀ። ህጻናት በቤታቸው በመንገዶች ላይ በገበያዎች እንደዚሁም ትምህርትና ጤና የመሳሰሉ መሰረታዊ አገልግሎቶች ለማግኘት ሲሞክሩ እየተገደሉና እየቆሰሉ እንደሚገኙ የድርጅቱ የሱዳን ቢሮ ኃላፊ ሼልደን የት ገልጸዋል። ከሚያዝያ 2015 ጀምሮ እየተካሄደ በሚገኘው የሱዳን ጦርነት ከ200,000 በላይ ሰዎች እንደተገደሉ የግብረሰናይ ድርጅቶች ይገምታሉ። የሱዳን ብሔራዊ ጦርና የፈጥኖ ድራሽ ኃይሉ በሚዋጉባቸው ድሮኖች ባለፉት 6 ወራት ብቻ ከ1000 በላይ ሰዎች ተገለዋል። በድሮን ከተገደሉት መካከል 60% የሚሆኑት የኮርዶፋን ግዛት ነዋሪ ህጻናት እንደሆኑ ዩኒሴፍ ዛሬ ሰኞ ባወጣው መግለጫ አስታውቋል። በአገሪቱ በመካሄድ ላይ የሚገኘው ጦርነት የበለጠ ከተባባሰ ተጨማሪ ልጆች ለሞት ለአካል ጉዳትና ለመፈናቀል እንደሚጋለጡ ድርጅቱ አስጠንቅቋል። በተባበሩት መንግስታት መረጃ መሰረት በመላ ሱዳን 5 ሚሊዮን ህጻናት ተፈናቃይ ሆነዋል። በሚሊዮኖች የሚቆጠሩ ልጆች ለረሃብ ሲዳረጉ እድሜያቸው ከ5 ዓመት በታች ሆነ ከ825,000 በላይ ህጻናት አስከፊ የተመጣጠነ ምግብ እጦት ገጥሟቸዋል። ይህ በእንዲህ እንዳለ በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ድራሽ ኃይል በኤልኦቤድ የሚፈጽማቸውን ጥቃቶች የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ዛሬ ሰኞ አውግዟል። የታጣቂ ቡድኑን ድርጊት የሚያወግዝ የውሳኔ ሐሳብ ለምክር ቤቱ ያቀረቡት ብሪታንያና ሌሎች 14 ሀገሮች ናቸው። የደጋሎ ታጣቂ ቡድን ባለፈው ዓመት በኤልፋሽር የፈጸመው ግፍ በኤልኦቤድ ሊደገም እንደማይገባ በምክር ቤቱ የብሪታንያ አምባሳደር ኤሌኖር ሳንደርስ አስጠንቅቀዋል። የውሳኔ ሐሳቡን የደገፉት የደቡብ አፍሪካ አምባሳደር ዛሂር ላሄር በበኩላቸው ፈጥኖ ድራሽ ኃይሉ በኤልፋሽር የተከተለውን የዘር ማጥፋት ስልት በኤልኦቤድ እየደገመ እንደሆነ ወንጅለዋል። ለመላ ሱዳን ጦርነት መፍትሄ ለማበጀት ግን የውጭ ጣልቃ ገብነትን ማቆም አንገብጋቢ እንደሆነ አምባሳደሩ ጠቁመዋል።
3: Unless we deal decisively with the foreign interference of those who have any
4: ድሮኖች በማቅረብና ቅጥረኛ ወታደሮች በማዝመት ጭምር በፖለቲካ በገንዘብና ወታደራዊ ድጋፍ በመስጠት ጦርነቱን የማባባስ ፍላጎት ያላቸውን የውጭ ጣልቃ ገብነቶች በቆራጥነት ካላስቆምን በስተቀር በብቃት ግጭቱን መግታት አንችልም። ይህ ደግሞ የኤልኦቦይድና የሱዳን ህዝቦችን የመታደግ አቅማችንን ያዳክማል። በዚህ ረገድ ሁሉም ወገኖች ተጠያቂ መሆን አለባቸው። ተፋላሚዎቹን የሚረዱና ወንጀል በመፈጸም የሚተባበሩ ሁሉ እኩል ተጠያቂ ናቸው።
2: የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በዛሬው ስብሰባ ያጸደቀው የውሳኔ ሐሳብ የመሐመድ ሐምዳን ደጋሎ ፈጥኖ ድራሽ ኃይል በኢልኦቤድ የፈጸማቸው ግፎች ላይ ምርመራ እንዲደረግ ወስኗል። ይህ ዶይቸ ቬለ ነው። የፍልስጤሙ ታጣቂ ቡድን ሐማስ ላለፉት 2 ዓመታት ገደማ ጋዛን ያስተዳደረው መንግስታዊ መዋቅር መፍረሱን አስታወቀ። ጋዛን የሚያስተዳድረው የመንግስት አስቸኳይ ኮሚቴ ኃላፊ ሙሐመድ አልፋራ የሥራ መልቀቂያ እንዳስገቡ የሐማስ የመገናኛ ብዙሃን ቢሮ ኃላፊ ኢስማኤል አልታዋብ ለፈረንሳይ ዜና አገልግሎት አረጋግጠዋል። ሙሐመድ አልፋራ ጋዛን ይመራ የነበረው ኮሚቴ እንዲፈርስም ወስነዋል። ሐማስ እርምጃውን የወሰደው ጉዳዩ ለእስራኤል የወረራ ሰበብ ሆኖ እንዳይቀጥል እንደሆነ የሐማስ ቃል ባይ ሐዘም ቃሴም ተናግረዋል። እርምጃው ከእስራኤል ጋር በተፈረመው ስምምነት መሰረት በጋዛ የሲቪል አስተዳደር የሚያቋቁም የባለሙያዎች ኮሚቴ ስራ እንዲጀምር መንገድ የሚጠርግ ነው። በስምምነቱ መሰረት የጋዛ ብሔራዊ አስተዳደር የተባለ ኮሚቴ ኃላፊነቱን ይረከባል ተብሎ ይጠበቃል። በአሁን ወቅት መቀመጫውን በግብጽ ዋና ከተማ ካይሮ ያደረገው ኮሚቴ ተመሰረተው ዶናልድ ትራምፕ እስራኤልና ሐማስን ሲያሽማግሉ ባቋቋሙት የሰላም ቦርድ አማካኝነት ነበር። የኮሚቴው መሪ አሊ ሻዝ አስፈላጊው ሀብትና የሰው ኃይል እንደተሟላ ብሔራዊ ኃላፊነቱን የጋዛ ብሔራዊ አስተዳደር ኮሚቴ ለመረከብ ዝግጁ እንደሆነ በኤክስ ባሰፈሩት መልእክት ጠቁመዋል። ሐማስ የጋዛን አስተዳደር በጎርጎሮሳዊው 2007 ከፋታህ የተረከበው ቀደም ባለው ዓመት የተካሄደውን ምክር ቤታዊ ምርጫ ካሸነፈ በኋላ ነበር። ታጣቂ ቡድኑ ባለፈው ጥቅምት ወር ከእስራኤል ጋር የተኩስ አቁም ከተፈራረመ በኋላ ጋዛን ከማስተዳደር የዕለት ተዕለት ስራ ገሸሽ እንደሚል በተደጋጋሚ ሲገልጽ ቆይቷል። ይሁንና በስምምነቱ መሰረት ሐማስ ትጥቅ የሚፈታበት አካሄድ እስካሁን መቋጫ ያላገኘ አወዛጋቢ ጉዳይ ነው። የዩክሬን ጦር ኦምስክ በተባለ ግዙፍ የሩሲያ የነዳጅ ማጣሪያ ላይ ጥቃት መፈጸሙን አስታወቀ። ጥቃት የተፈጸመበት የነዳጅ ማጣሪያ ከዩክሬን ድንበር 2500 ኪሎ ሜትር የሚርቅ ነው። በጥቃቱ ቃጠሎ መቀስቀሱን የገለጸው የዩክሬን ጦር ያደረሰው ጉዳት እየተጣራ እንደሚገኝ አስታውቋል። ዩክሬን በሩሲያ ላይ ጥቃት የፈጸመችው ዛሬ ጠዋት ዋና ከተማዋ ኪየቭ ኃይለኛ የሚሳኤል ድብደባ ካስተናገደች በኋላ ነው። ሩሲያ በኪየቭ በፈጸመችው ጥቃት ቢያንስ 12 ሰዎች መገደላቸውንና ከ50 በላይ መቁሰላቸውን የዩክሬን መንግስት አስታውቋል። የዩክሬን አየር ኃይል እንዳለው ሩሲያ በኪየቭ ላይ ጥቃት የፈጸመችው በ419 የተለያዩ አይነት ሚሳኤሎችና አጥፍቶ ጠፊ ድሮኖች ነው። ከሚሳኤሎቹ መካከል 23 ማክሸፉን አየር ኃይሉ ገልጿል። የሩሲያን ጥቃት ያወገዙት የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ፎን ደር ላይን ዩክሬን በአስቸኳይ ተጨማሪ የአየር መከላከያ ያስፈልጋታል ብለዋል። ጉዳዩ በቱርክ በሚካሄደው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ስብሰባ ላይ ውይይት እንደሚደረግበት ማስታውቀዋል። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ እና የአሜሪካው አቻቸው ዶናልድ ትራምፕ ማክሰኞና ረቡዕ በአንካራ በሚካሄደው ስብሰባ ፊት ለፊት ይገናኛሉ ተብሎ ይጠበቃል። የመራሄ መንግስት ፍሬድሪሽ ሚየርስ ካቢኔ ለሚቀጥለው ዓመት የ555.4 ቢሊዮን ዩሮ ረቂቅ በጀት አጸደቀ። ቡንደስታግ ተብሎ በሚጠራው የጀርመን ምክር ቤት መጽደቅ የሚጠበቅበት የጎርጎሮሳዊ 2027 በጀት ለመከላከያ የተመደበው ገንዘብ በከፍተኛ መጠን ሲጨምር፣ ለከባቢ አየር ጥበቃና ለእርዳታ የተያዘው ቀንሷል። የጀርመን የመከላከያ በጀት ከተያዘው ዓመት በ33% ጨምሮ ወደ 110 ቢሊዮን ዩሮ ወይም 126 ቢሊዮን ዶላር አሻቅቧል። የፋይናንስ ሚኒስትሩ ላርስ ክሊንግንባይል በተመጣጠነ በጀት ራስን ከሩሲያው ፕሬዝደንት ቭላድሚር ፑቲን መከላከል አይቻልም ሲሉ ተናግረዋል። በጀርመን የ2027 የበጀት ረቂቅ በዓለም ዙሪያ እርዳታ ለሚያከፋፍለው የመንግስት መስሪያ ቤት የተመደበው ገንዘብ ከተያዘው ዓመት በ6% ቀንሷል። በዓመቱ መንግስት ያረጀ መሰረተ ልማት ለመጠገንና ጊዜ ያለፈበትን ወታደራዊ ቁሳቁስ ለመተካት እስከ 203 ቢሊዮን ዩሮ ይበደራል። የጀርመን ምክር ቤት በረቂቅ በጀቱ ላይ ከመጪው መስከረም ጀምሮ ክርክር ያደርጋል። ክርክሩ በታህሳስ ወር ይጠናቀቃል ተብሎ ይጠበቃል። ፕሬዚደንት ዶናልድ ትራምፕ አሜሪካ ከኢራን ጋር ከስምምነት ላይ ካልደረሰች አገራቸው ከእስራኤል ጋር በማበር የጀመረችውን ጦርነት እንጨርሰዋለን ሲሉ ዛቱ። የ80 ዓመቱ የአሜሪካ ፕሬዚደንት ዛሬ ሰኞ ኢራን ከስምምነት ብትደርስ ይሻላታል ሲሉ አስጠንቅቀዋል። በተህራን የቀድሞው የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒ ለመሰናበት አደባባይ የወጡ ሀዘንተኞች በፊናቸው ዶናልድ ትራምፕን በስማቸው እየጠሩ ሞት ተመኝተውላቸዋል። አያቶላ ሐሚኒና አብረዋቸው የተገደሉ ቤተሰቦቻቸው አስከሬን በክፍት መኪና ተጭሮ በተህራን ሲዘዋወር በሚሊዮኖች የሚቆጠሩ ሰዎች ሀዘናቸውን ለመግለጽ መገኘታቸውን የፈረንሳይ ዜና አገልግሎት ዘግቧል። ኢራን ከአሜሪካ ጋር የገጠመችውን ጦርነት በዘላቂነት ለማቆም በመደራደር ላይ የሚገኙት የአገሪቱ ባለስልጣናት የአገራቸውን ጥንካሬ ለማሳየት ሐሜኒን ለመሰናበት ከፍተኛ ቁጥር ያለው ህዝብ ወደ አደባባይ እንዲወጣ ማበረታታታቸውን የዜና ወኪሉ ጨምሮ ዘግቧል። የሐሜኒን አስከሬን ከሚያጉዘው ተሽከርካሪ አጠገብ እና በሌሎች አካባቢዎች የሚታዩ ሀዘንተኞች በያዟቸው መፈክሮች ከአሜሪካው ፕሬዝደንት በተጨማሪ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሞት ተመኝተዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የትግራይ ክልል ባለስልጣናት የ15 ዓመት አዳጊዎችን ጨምሮ ሲቪል ሰዎችን እያፈኑ በግዳጅ ለውትድርና በመመልመል ላይ እንደሚገኙ ሂውማን ራይትስ ዎች ወነጀለ። በሱዳን እየተካሄደ በሚገኘው ጦርነት ባለፉት 6 ወራት ብቻ 330 ህጻናት መገደላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት አስታወቀ። የፍልስጤሙ ታጣቂ ቡድን ሐማስ ላለፉት 210 ዓመታት ገደማ ጋዛን ያስተዳደረው መንግስታዊ መዋቅር መፍረሱን አስታወቀ። የዩክሬን ጦር ኦምስክ በተባለ ግዙፍ የሩሲያ የነዳጅ ማጣሪያ ላይ ጥቃት መፈጸሙን አስታወቀ። የመራሄ መንግስት ፍሬድሪሽ ሚየርስ ካቢኔ ለሚቀጥለው ዓመት የ555.4 ቢሊዮን ዩሮ ረቂቅ በጀት አጸደቀ። ፕሬዚደንት ዶናልድ ትራምፕ አሜሪካ ከኢራን ጋር ከስምምነት ላይ ካልደረሰች አገራቸው ከእስራኤል ጋር በማበር የጀመረችውን ጦርነት እንጨርሰዋለን ሲሉ ዛቱ። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለምሽቱ የዓለም ዜና ቅንብር እሸቴ በቀለን አመሰግናለሁ። በመከታተል ላይ ያላችሁት ዶይቼ ቬለ DW ነው።
0: የዜና መጽሔት።
1: አፍሪካ ቀንድና ቀይ ባህር ቀጠና ለውስብስብና የግጭት ሁኔታዎች ከምንጊዜውም በላይ እየተጋለጠ መሆኑ እየተነገረ ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሰራዊት ዋና ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ ያሰለጠናቸውን አራተኛ ዙር ሰልጣኝ ከፍተኛ መኮንኖች የምረቃ ስነ ስርዓት ላይ ባደረጉት ንግግር እንደገለጹት ጽምዶ ያሉት በውጭ ኃይል አስተባባሪነት የተቋቋመው የታጣቂዎች ጥምረት ኢትዮጵያ ውስጥ መረጋጋት እንዳይኖር እየሰራ ነው። አንድ አስተያየታቸውን የሰጡ የፖለቲካ ባለሙያ በበኩላቸው ሊነሳ የሚችለው ጦርነት በሁሉም ወገን ላይ የሚያስከትለው አደጋ ቀላል ባለመሆኑ ውጥረቶች ሁሉ በሰላማዊ መንገድ መፍትሄ የሚያስፈልጋቸው ናቸው። የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ ዘገባ አለው።
5: የኢፌዴሪ መከላከያ ሰራዊት ዋና ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ ያሰለጠናቸውን አራተኛ ዙር ሰልጣኝ ከፍተኛ መኮንኖች የምረቃ ስነ ስርዓት ላይ ባደረጉት ንግግር የአፍሪካ ቀንድና የቀይ ባህር ቀጠና ከምንጊዜውም በላይ አደገኛ የተባለ ደረጃ ላይ መድረሱንና መወሳሰቡን ፍንጭ ሰጥተዋል። ፊልድ ማርሻሉ ጠላት ያሉትን በስም ያልጠቀሱት አካል በኢትዮጵያ የውስጥ ጉዳይ ላይ ጣልቃ በመግባት ከሰው ኢትዮጵያ ቀጠናውን የማረጋጋት ሚናዋን ለመወጣት የትኛውንም እርምጃ ልትወስድ እንደምትችል አስረድተዋል። ዋና ኢታማጆር ሹሙ የዘመናት የጸረ ኢትዮጵያ አቋምን ያንጸባርቃሉ።

0: ማሩትን በስራ በመተግበር ለሀገራቸው እንዲያውሉም በመጠየቅ ዝግጅቱንም ወሳኝ ምዕራፍ ሲሉ ገልጸውታል። በሰሜን ኢትዮጵያ ከምን ጊዜውም በላይ እየተቃረበ ነው ስለተባለው የጦርነት ስጋት አስተያየታቸውን ለዶይቼ ቬለ የሰጡት ፖለቲከኛና የፖለቲካ ተንታኝ አቶ መስፍን ደሳለኝ
1: ከሰት ከሆነ እንግዲህ ሁለቱም ነገሮች ወይም ህዝቦች ይጎዳሉ። በጦርነት የሚደረጉ ነገሮች ሁሉ ዘላቂ የሆነ መፍትሄ ወይ ጥቅም ያስከብራሉ ምናምንም ጥያቄዎች ሊኖሩ ይችላሉ እኮ ችግሮች ላይ ማለት የባህር በር እንዲኖረን እንፈልግ ኖራለን። ግን እሱ ዲፕሎማሲያዊ ወይም ሰላማዊ በሆነ መንገድ በተለያየ መንገዶች ጥቅምን የምታስከብርበት መጀመሪያ እሱን መንገድ መጠቀም የተሻለ ይመስለኛል። ከዚህ ውጭ ግን ብዙ ጊዜ አሁን እሰማለሁ እኔ ማለት በባሌም በቦሌም ብለን ባህር በር ማግኘት አለብን የሚል ይሰማል። አንዳንድ ግን የሆነ አክሽን ሲወሰድ ወይም እርምጃ ሲወስድ ግን እያየን አይደለም። እና በዛ ላይ ደግሞ እንደገና በአገር ውስጥ ያሉ አንዳንድ መንግስት የሚቃወሙ ኃይሎች ከእነሱ ጋር ያው ኢንፎርማል የሆነ ህብረት ጽምዶ ምናምን እየፈጠሩ ነው የሚባል ነገር አለ። የተወሰኑ ምልክቶችም አሉ። እና ምናልባት ከዚህ በፊት ከኢትዮጵያ መንግስት ጋር ሆነው ትግራይ ጦርነት የተሳተፉ ኃይሎች አሁን ደግሞ እንደገና የፌዴራል መንግስት ተቃራኒ ሆኖ ማለት ነው ከዛ ኃይሎች ጋር መንግስትን የማቅጣት ወይም የመከላከል አካሄዱ ሲሄዱ ይመስላሉ። እና ዞሮ ዞሮ ትንሽ ፕሬዲክት ማድረግ ትንሽ ሊከብድ ይችላል። ከሁሉም አካል ጥርቅ ያለው መንገድ ሲሄዱ ወይም ግልጽ በሚሆን መንገድ ሲሄዱ እያየን አይደለም።
0: እንደ ፖለቲከኛው አስተያየት በተለይም መንግስትን የሚወጉ የሀገር ውስጥ ታጣቂ ቡድኖች በማበር በሚያደርጉት እንቅስቃሴ የኢትዮጵያን ዘላቂ ችግር በዘላቂ መፍትሄ የመተካቱን እድል ይጠራጠራሉ።
1: በኢትዮጵያ የፖለቲካ ታሪክ እንደምታውቀው የጠላት ወዳጅ የሚለው በጣም ለረዥም ጊዜ ይዘን የመጣን በጣም የተበላሸ ባህል አለ። ማለት ከዘላቂ ማለት የጋራ ጥቅም አንጻር ጊዜያዊ ጠላትን የምታጠቅበት ከዛ ደግሞ እንደገና ተባብረው የመጡ ነገሮች ሲጋጩ በተለያዩ በግልም በቡድን የፖለቲካ ጠባብ የፖለቲካ ጥቅም ሲጋጩና ሲለያዩ ተመልሰው ወደ ውጊያ ሲገቡ እያየን ነው። አሁንም ቢሆን ይሄ ነገር ነው እየሆነ ያለው። ያለፈው የፖለቲካ ካልቸር ነው አሁንም እየመጣ ያለው እና መንግስት ያው በተለያየ ጊዜ ስጋቱ እየገለጠ ነው። ማለት እንደዚህ አይነት ነገሮች እንዳሉ ነው። ግን ለዚህ የሚሰጋው ነገር ደግሞ እንደገና የሚያደርገው ዝግጅነት ወይም የሚወስደው እርምጃዎች ደግሞ እያየን አይደለም። ዞሮ ዞሮ በሰላማዊ ወይ በውይይት ማይፈቱት ከሆነ መቼ ነው የሚለው ነገር ነው እንጂ ያልታወቀ ወደ ግጭት የሚገቡበት እድል በጣም ሰፊ ነው።
0: የኢትዮጵያ ከፍተኛ ባለስልጣናት በተለያዩ ጊዜያት ኢትዮጵያን መረጋጋት በመንሳት ክስ የሚያቀርቡባት ግብጽ የሀገሪቱ ፕሬዝዳንትን ጨምሮ በተለያዩ ከፍተኛ ባለስልጣናቷ በኩል ክሱን በማስተባበል ውጥኗ ለጸረ ሽብርና የባህር ጠረፍ ደህንነት መሆኑን ስትገልጽ ይሰማል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
2: በደቡብ ኢትዮጵያ ህዝቦች ክልል ጋሞ ዞን በመንግስት የጸጥታ አባላት ተከፈተ በተባለ የተኩስ ሩምታ ሰዎች መገደላቸውን የአካባቢው ነዋሪዎችና የህዝብ እንደራሴ ምክር ቤት አባል ገልጸዋል። የጸጥታ አባላቱ ከትናንት በስቲያ ቅዳሜ ተኩስ የከፈቱት በዞኑ 40 ምንጭ ዙሪያ ዛይ ሲያልቡ በተባለ ቀበሌ ውስጥ ነው። የሐዋሳው ወኪላችን ሸዋንግዛው ወጋየው ዝርዝር ዘገባ አለው።
3: መረጃዎች እንደሚጠቁሙት በጋሞ ዞን 40 ምንጭ ዙሪያ ወረዳ በሚገኙ ቀበሌያት የጸጥታ ስጋት የተከሰተው ከባለፈው ሰኔ 10 ጀምሮ ነው። የጸጥታ ስጋቱ የተከሰተው የጋሞ ዞን ፖሊስና አድማ በታኛ አባላት ጸረ ሰላም ያሏቸውን ቡድኖች ለመያዝ ወደ ቀበሌያቱ ያደረጉትን እንቅስቃሴ ተከትሎ ነው። በተለይም ከትናንት በስቲያ ቅዳሜ ዘይሴ ኤልቦ በተባለ ቀበሌ ውስጥ በጸጥታ አባላት ተከፈተ በተባለ ተኩስ ሰዎች መገደላቸውን የዘይሴ ምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት እንደራሴ የሆኑት አቶ አብርሃም አሞሼ ለዶይቼ ቬለ ገልጸዋል።
4: ከትናንት በስቲያ በቀን 27 አስረኛ ወር በዚህ ሰነ ወር ከረፋዱ 5 ሰዓት ገደማ ዘይሴ ሄልጎ ፋንጎ በሚባል ቀበሌ በቀጥታ በመግባት የክልሉ አድማ ብተና በሁለት ሽፍን መኪና ገብተው ከበባን በመፈጸም ቀጥተኛ ቶክስ የከፈቱበትና ህዝቡ ረብሽ ስለተፈጠረ ሁከት ስለተፈጠረ ራሳቸውን ለማዳን በሚሮጡ ጊዜ በቀጥታ በእጃቸው የያዙት አሉ። አንዳንዱ ደግሞ እየሮጡ ያሉትቸውን የቀበሩት ወደ 4 ሰዎች አሉ። ሌሎቹ ያው የገቡበት አልታወቁም የሚለው እስካሁን ፍለጋ ላይ ነው ህዝቡ።
3: በዛይሴ ኤልቦ ቀበሌ ነዋሪ ነኝ ያሉ አንድ የአይን እማኝ በበኩላቸው በእለቱ አየሁ ያሉትን ተናግረዋል።
5: 2018 ዘይት ኤልቦ ፋንጎ ላይ ገቡ፣ ተኩስ ከፈቱ። ሰው ነፍሱን ለማትረፍ ስትል ወደ ሙዙ ስር እየሮጠ ያው እነኚህ አጠቃላይ ያው 6 ሰው ሞተዋል። ይህንን ጥቃት ያደረሱት የደቡብ ኢትዮጵያ ክልል ጸጥታ ኃይል አድማ በታኝ እና ያው የጋሞ ዞን አጠቃላይ ፖሊሶች ናቸው። ይህንን ጥቃት እያደረሰው ያለው
3: የመንግስት ጸጥታ ኃይሎች ወደ አካባቢው ሊገቡ የቻሉበት መነሻ ምንድን ነው? በምን ምክንያት መጡ?
5: መነሻው ጸጥታ እናረጋጋለን የጸጥታ ችግር አለ በሚል ህዝብ ብቻ ነው እንጂ
6: ጸረ ሰላም ኃይሎች ጽንፈኛ ኃይሎች በዛ አካባቢ ይንቀሳቀሳሉ የሚል ነጥብም ያነሳል በመንግስት

0: በመንግስት በኩል ያ ምን ያህል እውነት ነው?
1: ጸጥታ ኃይሎች ይተካሳሉ የሚለው ይህንንም ቢሆን ወርደው ሶስተኛ ወገን ወርደው ማጣራት ቢጀምር ነው የተረጋገጠው።
2: በወረዳው ተመሳሳይ የጸጥታ ስጋት ባለበት አጎራባች የደምቢሌ ቀበሌ ነዋሪ የሆኑ ሁለት አስተያየት ሰጪዎች በበኩላቸው የጸጥታ ስጋቱ መነሻ ከአስተዳደራዊ መዋቅር ጥያቄዎች ጋር የተያያዘ ነው ይላሉ።
3: ያው ባለፈው እንግዲህ ዘይት ራሱ መቻል ጥያቄ ስለጠየቀ አይደለም ይሄ ዛቻ ሁሉ? ይሄ ነው ዛቻ እንግዲህ ብዙም ባናውቅም ይሄ እንግዲህ ዛቻ ይሄ ነው። ለምን ራሳችሁ መቻል ጥያቄ ጠየቃችሁ? ይሄ ነው ዛቻ እንግዲህ።
4: ምክንያቱ ለምን መብት ጠየቃችሁ? ህገ መንግስት ያለውን አንሰጥም ወይ አንሰጥም ብትሉ ባሰጡ መጀመሪያ ዜና ነበር እንሰጣለን ብሎ እየቆዩ አሁን የራስ መቻል ለምን ጠየቃችሁ በሚለው አላማ የተነሱ ናቸው እንጂ ሌላ ምንም ምክንያት የለም።
2: ዶች ቬሌ በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሚገኙ ቀበሌያት በተከሰተ ጸጥታ ጉዳይ ላይ የሚመለከታቸውን የጸጥታ ኃላፊዎች ለማነጋገር ያደረገው ጥረት አልተሳካም። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ሰኔ 25 ቀን 2018 ዓመተ ምህረት በደቡብ ኢትዮጵያ ህዝቦች ክልል ዘይሴ አካባቢ እየተፈጸመ ይገኛል ባለው የሰብአዊ መብት ጥሰት ጋር የተያያዘ መግለጫ ማውጣቱ ይታወቃል። በቀበሌያቱ በተለያዩ ጊዜያት በተነሱ ያልተፈቱ የማህበረሰብ ጥያቄዎች ጋር በተያያዘ በአካባቢው ማህበረሰቦች ላይ የሞት የአካል ጉዳትና የንብረት ውድመት እየደረሰ እንደሚገኝ ኢሰመጉ በመግለጫው አስታውቋል። ከሰኔ 11 እስከ ሰኔ 22 2018 ዓ.ም ምረት ድረስ በወረዳው የተለያዩ ቀበሌዎች በመንግስት የታጠቁ ኃይሎች ተፈጸመ ባለው ጥቃት 10 ሰዎች መሞታቸውን የጠቀሰው መግለጫው የክልሉ መንግስት የሚነሱ ጥያቄዎችን የአገሪቱን ህግ በተከተለና ማህበረሰቡን ባሳተፈ መልኩ የሚፈታበትን ሁኔታ እንዲያመቻች ሲልም ጠይቋል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
5: የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር ባጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን የክልሉ ትምህርት ቢሮ አስታውቋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ግኡሽ በክልሉ በወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናቸውን እንዲወስዱ እቅድ ተይዞ የነበረ ቢሆንም እስከ ትናንት እሁድ ሰኔ 28 ቀን 2018 ዓ.ም ድረስ የፈተና ወረቀቶች ወደ ክልሉ አለመላካቸውን አስታውቋል። በመሆኑም ክልሉ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን ገልጸዋል። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ ልኮልናል።
6: የኢፌዴሪ ትምህርት ሚኒስቴር ፈተናው በአውሮፕላን ተጓጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀትን ወደ ትግራይ ክልል ላለመላክ ምንም አይነት አሳማኝ ምክንያት የለም ሲሉ ትናንት እሁድ ለመገናኛ ብዙሃን መግለጫ የሰጡት የክልሉ ትምህርት ቢሮ ኃላፊ ዶክተር ክሮስ ጉኡሽ የክልሉ መንግስት ካቢኔ ለችግሩ እልባት እንዲሰጥበት ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋዊ ምላሽ አላገኘም ሲሉ ተሰምተዋል።
7: በወረቀትና በኦንላይን በኮምፒውተር ቤዝድ ፈተና እንዲሰጥ እቅድ ተይዞ ሲሰራበት ቆይተዋል። እንደ ትግራይም 29755 ተማሪዎችን ለፈተና ተዘጋጅተዋል። ከነዚህ ተማሪዎች 14406 የሚሆኑ ወይ ደግሞ 48.4% ኮምፒውተር ቤዝድ የምንለውን የሚፈተኑ ናቸው። እንደዚሁም ደግሞ 15349 ተማሪዎች 51.6% በወረቀት እንዲፈተኑ እቅድ ተይዞላቸው ነው ሲንቀሳቀሱ የቆዩት። በዚህ መሰረት ሰኔ 23 ቀን 2018 የነዚህ የኦንላይን ፈተና ተጀምረዋል። የፈተና ወረቀት ወደ ትግራይ እንዳይመጣ የሚከለክል አንዳች ምክንያት የለም። እንደ ሌሎች ክልሎች ፈተናው በአውሮፕላን ነው የሚላከው። ፈተናው በፌዴራል ፖሊስ ታጅቦ ወደ ዩኒቨርሲቲዎች ነው የሚገባው። እንደዚህም ዩኒቨርሲቲዎች እንደገባም ፌዴራል ፖሊስ ነው የሚጠብቀው። ፈታኞችንም ከተለያዩ ክልሎች የመጡ በፌዴራል የተመደቡ ፈታኞች ናቸው።
6: ለፈተና ወረቀቱ በተባለው ጊዜ አለመድረስ የትምህርት ሚኒስቴርን የወቀሰው የትግራይ ክልል ትምህርት ቢሮ መግለጫው ዛሬ ሰኞ ሰኔ 29 ቀን 2018 ዓ.ም ተማሪዎች ወደ የመፈተኛ ዩኒቨርሲቲዎች መግባት የነበረባቸው ቢሆንም እንዳይጓጓዙም ሲል ጠይቀዋል።
7: ሰኔ 29 ነበረ የሚጓዙ ስለዚህ እንዳይጓጓዙ ነው። ሁለተኛ የሶሻል ሳይንስ ተፈታኞች ሰኞ ሐምሌ 6 ነበር ፈተናው የሚጀምረው። ስለዚህ ሐምሌ 5 መጓጓዝ ጀምሩ ነበረ። ተማሪዎቻችን እንዳይጓጓዙ ውሳኔ ነው ሐሳብ ነው የምንሰጠው። በፍትሐዊነት የመፈተን መብታቸውን የመመዘን መብታቸውን በዛ ምዘናው መሰረትንም ወደ ከፍተኛ ትምህርት የመግባት መብታቸውን የከለከለ ስለሆነ ትግራይ የራሳችን ፈተና እናዘጋጃለን። ደረጃ የጠበቀ የአፈታት ስርዓት ተከትለን ተማሪዎቻችን በፍትሐዊነት እንመዘ እናመዝናለን በፍትሃዊነት እንፈትናለን በፈተና ውጤት መሰረት ደግሞ ወደ ዩኒቨርሲቲ የሚገባን ወደ ዩኒቨርሲቲ አስገብተን ሰለጥነዋለን ይማራል ወደ ቴክኒክና ሙያ የሚገባን ወደ ቴክኒክና ሙያ ይገባል
6: በትምህርት ሚኒስቴር የተላለፈው የፈተና ወረቀቶችን በወቅቱ የአለመላክ ውሳኔ የፖለቲካ ውሳኔና የጦርነት ቀጣይነት አካል ነው ሲሉም የተደመጡት ዶክተር ክሮስ ተቀባይነት የለውም ያሉትን ሂደት በመቀልበስ በትግራይ ክልል በኢንተርኔትና በወረቀት ሳይፈተኑ የቀሩ ያሏቸውን ከ29000 በላይ ተማሪዎችን ክልሉ የራሱን ፈተና ባጭር ጊዜ ውስጥ አዘጋጅቶ እንደሚፈትናቸው የክልሉ ካቢኔም ከውሳኔ የደረሰበት ጉዳይ ነው ብለዋል።
7: ካቢኔም በዚህ ጉዳይ ላይ ጽኑ አቋም ወስደዋል። ዛሬ ደግሞ መደበኛ ባልሆነ መልኩ በተለያየ መልኩ በመደወልም ሰዎች በመንገርም የገለጹት ያለው በወረቀት ፈተና እንሰጣለን ግን ምሌ 22 የሚል የሰማነው አለ። ይህንን ተቀባይነት የለውም። የትግራይ ተማሪዎች ከሌሎች የክልል ተማሪዎች ተለይተው ለብቻቸው እንደ ወንጀለኛ የተለየ ፈተና የሚዘጋጅላቸው ምንም አይነት ምክንያት የለም።
6: የትግራይ ክልል ባለስልጣናት ገለጻ በሰጡበት በዚህ ጉዳይ ላይ ከትምህርት ሚኒስቴር በኩል የተሰጠ ቀጥተኛ ምላሽ እስካሁን አልተሰማም። ዶችቬሌ ለትምህርት ሚኒስቴር የህዝብ ግንኙነት ኃላፊ አቶ ኤፍሬም ሽመልስ በጉዳዩ ላይ ምላሽ እንዲሰጡ በተደጋጋሚ በስልክና በጽሁፍ መልእክት ቢጠይቃቸውም ምላሹን ከሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ባለስልጣናት እንድንወስድ ቢጠቅሙም በዚያም ያደረግነው ጥረት ለዛሬ አልሰመረም። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በሁሉም ክልሎችና ከተማ አስተዳደሮች በተለያዩ ዘርፎች በስኬት እየተካሄደ መሆኑን ግን ባሳለፍነው ሳምንት የትምህርት ምዘናና ፈተናዎች አገልግሎትን ጠቅሰው የሀገር ውስጥ መገናኛ ብዙሃን ዘግበውት ነበር። የትምህርት ሚኒስቴር በይፋዊ ማህበራዊ ገጹ እንዳጋራውም የ2018 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ከሰኔ 23 ቀን 2018 ዓ.ም ጀምሮ በመላ ሀገሪቱ መሰጠት መጀመሩን ያሳወቀው ባሳለፍነው ሳምንት ነው። በ2018 ትምህርት ዘመን 563,501 ተማሪዎች በ607 የፈተና ማዕከላት ውስጥ የሚፈተኑ መሆኑንና ፈተናውም በ6 ዙሮች እንደሚሰጥ መገለጹም ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
5: አድማጮች፣ 3 ርዕሶችን ያስተነተንበት የምሽቱን የዜና መጽሔታችንን እዚህ ላይ አጠናቀቅን። ወደ ሳምንታዊዎቹ ማህደረ ዜናና የስፖርት ጥንቅር አጠር ባለ የመሸጋገሪያ ሙዚቃ እናልፋለን። መልካም ቆይታ።

0: በመከታተል ላይ ያላችሁት ዶቼ ቬለ ነው። ወደ ሳምንታዊው ማህደረ ዜና ስናልፍ የዩናይትድ ስቴትስ ነጻነት 250ኛ ዓመት ከሚል ጥንቅር ጋር ነጋሽ መሐመድ ሊያስደምጠን ተዘጋጅቷል። አብረን እንከታተል። መልካም ቆይታ።
1: ማህደረ ዜና
2: ኮሚስታዊ ስርዓት በአብዛኛው ዓለም መንኮታኮቱ ከተረጋገጠ ዘንድሮ 35ኛ ዓመቱን ደፈነ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ዘንድሮም እንደ ድሮው አሜሪካን የሚያሰጉት ኮሚኒስቶች ናቸው አሉ በቀደም። የስደተኞች ልጅና የልጅ ልጁ ትራምፕ ከደላላነት ፖለቲከኞችን ወደ መደገፍ ከደጋፊነት ወደ ትልቅቱ ሀገር መሪነት የበቁባትን ያችን ሀያል ሀብታም ግዙፍ ሀገርን ግን እኛ ጥንታዊ አሜሪካውያን ሰሯት። ፊላደልፊያ ሐምሌ 4776 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ባለፈው ቅዳሜ 250 ዓመቱ የዩናይትድ ስቴትስ ነጻነት 250ኛ ዝክር መነሻም ጉዞ ማጣቀሻም የትራምፕ መርህ መድረሻችን ነው። ላፍታ አብራችሁን ቆዩ። ድግሱ በርግጥ ልዩ ነበረ። በሆሊውድ ፊልሞች፣ በሲሊከን ቫሊ ቴክኖሎጂዎች፣ በነ ቦይንግ የበረራ፣ በነ ጀነራል ሞተርስ የመሽከርከር ድንቆች፣ በናሳ ምጥቀቶች፣ በነ ማሳቹሴትስ ምርምሮች፣ በኒውዮርክ የወርቅ ዶላር ክምር ብቻ ስንቱ ይዘረዘራል። የከበረች የረቀቀች የመጠቀች ያሸበረቀችው ትልቅ ሀገር ልደት ፌስታ በርግጥ ልዩ ቢሆን ሊያስደንቅ አይገባም። ሌላ ጋ አረረረጅተው ሰው እንስሳ እጽዋት አሳርረው አስከሬን የሚያስለቅሙት፣ ሕንፃ አደባይተው አዋራ የሚከምሩት፣ ምድርን በረቃቅሰው ጉርጓድ የሚከፍቱት ተዋጊ ጀቶች አስገመገሙ። ምድር ሰርጓጅ አውሮፕላኖች አጉረመረሙ። ሄሊኮፕተሮች፣ ሰው አልባ አውሮፕላኖች ተርገበገቡ። የአሜሪካን ሰማይ እየሰነጠቁ ተገለባበጡበት። አሜሪካኖችን አስደሰቱ አስደነቁም።
3: It's amazing. Everything we were here yesterday, we're watching the Go USA, right? Can't talk during that.
4: አስደናቂ ነው ሁሉም ነገር። ትናንት እዚህ ነበርን፣ እያየን ነበር። ብዙ ትርኢቶቻቸውን አይተናል። ዛሬ እዚህ የሚያደርጉት በቃ አስደናቂ ነው። ፓይለቶቻችን በቃ አንጸባራቂ ናቸው።
2: የባህር ጦሩም እንዲሁ። ዩናይትድ ስቴትስ በጦር ኃይሏ ብቻ ሳይሆን በዲሞክራሲያዊ ተቋማቷ፣ በምጣኔ ሀብቷ፣ በፖለቲካ ዲፕሎማሲያዊ ጉልበቷ በርግጥ ከዓለም የሚስተካከላት የለም። መነሻዋ 1776 ነበረ። ከዚያች ዕለት በፊት ፖለቲካዊ ውክልና ከሌለ ግብርም የለም የሚል ቅሬታ ያስተባበራቸው አሜሪካውያን ከብሪታንያ ቅኝ ገዦች ጦር ጋር የገጠሙት ውጊያ እንደቀጠለ ነበረ። በተለይ ሚያዝያ 1775 ሌክሲንግተንና ኮንኮርድ በተባሉት ከተማና አካባቢዎች የአሜሪካ አብዮት ጦርነት የሚል ስያሜ የተሰጠው ውጊያ አላባራም ነበረ። ሁለተኛው አህጉራዊ ጉባኤ የተባለው ስብሰባ ተሳታፊዎች ኢስትሩም በተባለው የፊላዴልፊያ ግዛት አስተዳደር አዳራሽ ውስጥ ተሰበሰቡ። ከ13ቱ ቅኝ ተገዥ ክፍለ ግዛቶች ከተወከሉት 65 ጉባኤተኞች ገሚሱ የብሪታንያ አገዛዝ እንዲቀጥል፣ የተቀረው አገዛዙ በከፊል እንዲሻሻል፣ ሌላው ደግሞ ነጻነት እንዲታወጅ ይፈልጋሉ። ተከፋፍለዋል ግን አንድ አዳራሽ ውስጥ ለመምከር ተስማሙ ግንቦት 1775 ውይይት ክርክር ውዝግቡ ቀጠለ የጦርነቱ ማጀል የሚከፈለው መስዋዕትነት መጨመር ከሁሉም በላይ የብሪታንያው ንጉስ ጆርጅ ሳልሳዊ አገዛዝ ጉባኤተኞቹን እንደ አማጺ ቆጥሮ ላይምራቸው መዛቱ አብዛኛው ጉባኤተኛን ነጻነት ወደሚለው ሐሳብ እንዲያዘነብል ሳይገፋፋ አልቀረም። ጊዜው ግን በርግጥ ሄደ። ሰኔ 11776 ምክር ቤቱም የውይይት ክርክር ውዝግቡን ሂደት የሚያጠቃልል አዋጅ እንዲያረቅ አምስት አባላት ያሉት ኮሚቴ ሰየመ። አባላቱ ጆን አዳምስ፣ ቤንጃሚን ፍራንክሊን፣ ቶማስ ጃፈርሰን፣ ሮበርት አር ሊቪንግስቶን እና ሮጀር ሼርማን ናቸው። ከብሪታንያ አገዛዝ ነፃ መውጣትን አጥብቀው የሚያቀነቅኑት ጆን አዳምስ አዋጁን ቶማስ ጃፈርሰን እንዲያረቁ ሌሎቹን የኮሚቴ አባላት አሳምነው ጃፈርሰን ኃላፊነቱን ተረከቡ። ጃፈርሰን አረቀቁት። የተቀሩት የኮሚቴ አባላት አረሙት፣ ከለሱትም። ጉባኤው መከረበት፣ አሻሻለው። ስሙንም The Unanimous Declaration of the 13 United States of America አለው። በሙሉ ድምፅ አጸደቀውም። ኋላም አጠር ብሎ The Declaration of Independence የዛሬዋ ሰፊ ዴሞክራሲያዊት ጠንካራ ሀብታም ሀገር የልደት ሰርቲፊኬት ሆነ። በአራት ምዕራፎች ወይም ክፍሎች የተጠናቀረው ሰነድ ከሚያትታቸው ሐሳቦች በብዙዎች ዘንድ ብዙ ጊዜ የሚጠቀስ የሚደነቀው በግርድፍ ትርጉሙ እንዲህ ይላል።
5: ሁሉም ሰዎች በተፈጥሮ እኩል መሆናቸውን፣ በፈጣሪ የተሰጧቸውን ጸጋዎች የማይጣሱና የማይገሰሱ መብቶች መሆናቸውን፣ ከነዚህ መካከል በሕይወት የመኖር ነጻነትና ደስታን መሻት እንደሚገኙባቸው ይህ እውነት ራሱ ተጨባጭ ማስረጃ ነው።
2: የአዋጁ ጊዜት አተረጓጎም አሜሪካ ውስጥ ብዙ እንዳከራከረም እንዳወዛገበም ነው። የታሪክ አጥኚዎች እንደሚሉት የነጻነት፣ የሰው ልጆች እኩልነትና የዲሞክራሲያዊ ስርዓት መሰረት የሆነውን አዋጅ ያረቀቁት ቶማስ ጃፈርሰን ራሳቸው ሰነዱን በሚያረቁበት በዚያ ዘመን የ14 ዓመት ሕፃን ሳይቀር በባርነት ይገዙ ነበር። የብሂል ድርጊት ተቃርነው ግን ዩናይትድ ስቴትስን ከ19ኛው መቶ ክፍለ ዘመን ማብቂያ ጀምሮ የዓለምን ኢኮኖሚ የሚመራ ሀብት ከማፍራት አልገታትም። ዛሬ ከዓለም ምጣኔ ሀብት 23 ከመቶውን የምትቆጣጠረው ዩናይትድ ስቴትስ ናት። ከ31 ትሪሊዮን ዶላር በላይ። ዩናይትድ ስቴትስን በሩቅ ርቀት የምትከተለው ቻይና፣ ቻይናን እጅግ በጣም ርቃ የምትከተለው ጀርመንና ከጀርመን የምትለጥቀው የጃፓን ኢኮኖሚ ቢደመር የአሜሪካንን አያክልም። ከሁለተኛው ዓለም ጦርነት በኋላ ደግሞ ሊግ ኦፍ ኔሽንን አፈራርሳም የተባበሩት መንግስታት ድርጅትን በሚጠቅማትና ዓላማዋን በሚያራምድ መልክ ዳግም አደራጅታለች። በጦር ኃይል ጥራት፣ በጦር መሳሪያ ዘመናዊነት፣ በቴክኖሎጂ ምጥቀት ዓለምን በማስከበር ብልጠት ሴራ ይባል ሻጥር አሜሪካንን የሚስተካከል የምድር ሀገር በርግጥ የለም። ፕሬዚደንት ዶናልድ ትራምፕ እንደሚሉት ደግሞ በህዝብም የአሜሪካንን ያክል ትልቅ ህዝብ በምድር ላይ የለም። አፍአዊም ሆነ ምግባራዊ ሰው እኩል ተፈጥሯል የሚለው የዚያች አገር ዘመን አይሽሬ መርህ በትራምፕና በብጤዎቻቸው አተረጓጎም ለአሜሪካኖች ብቻ ነው የሚሰራው፣ ያውም ለነጮቹ።
5: በምድር ላይ እጅግ በጣም ትልቅ ህዝብ ነው ያለን።
2: ትራምፕና ብጤዎቻቸው እንደሚሉት ዩናይትድ ስቴትስ በሁሉም መስክ ከሌሎች የምትበልጥ ሌሎችን የምትታስገብር ምናልባትም መጥዎችን የምትጠየፍ ማንንም የማይነካት ኃያል ግን በተለይ በዚህ ዘመን ኮሙኒስቶችና መጥዎች የሚያሰጓት ሀገር ናት።
6: Communism is the exact opposite of life, liberty and the
5: የህይወት የነጻነትና ደስታን የማግኘት ቀጥተኛ ተቃራኒ ነው። ኮሙኒዝም ግድያ ነው። ፈላጭ ቆራጭነት ነው። ሰይጣንን የሚያሰፍን ነው። በፈጣሪ የማያምነው ኮሙኒዝም ኢሰባዊ ርዕይን ለማሳካት የሚወስድ ማንኛውም ርምጃ ፍትሃዊ መሆኑን ይሰብካል። ጥሩ ነገር አይፈልጉም። ፈጣሪንም አይወዱም። አይፈልጉም። ሃይማኖት አያፈቅሩም። አይፈልጉም። ይሁንና እንዲያሸንፉ አንፈቅድላቸውም። እኛን የመብለጥ ምንም እድል የላቸውም።
2: የአሜሪካ ነጻነት መስራቾች የቃልና የድርጊት ተቃርኖ አንድም በግልጽ በመውጣቱ እያከራከረ ወይም በአሜሪካ እድገትና ብልጽግና እየተጀቦነ 250ኛ መቶ ሲዘከር ዘንድሮ ለአሜሪካኖች ፈጦ የወጣው ጥያቄ አሜሪካ በርግጥ የማናት የሚለው ነው። አንዳንዶች የሁሉም ዜጎቿ የሚል አጭር መልስ አላቸው። ሌሎች ደግሞ የነጭ ወንድና ክርስቲያኖች ይላሉ። በቨርጂኒያ የሪችሞንድ ዩኒቨርሲቲ የአሜሪካ ታሪክ ፕሮፌሰር ኤድዋርድ አይሪስ እንደሚሉት ግን የግራ ቀኝ ክርክር ውዝግቡ የተቃርኖ ሀገሪቱን ተቃራኒ ሀቅ እያጣረሰው ነው።
7: So people on the right believe that we've lost
5: ቀኞቹ መሰረታዊ እሴቶቻችንን አጣን ይላሉ ነው። ይህች ሀገር በተመሰረተችበት እሴቶች ላይ ያለን እምነት እየጫጨ ነው ይላሉ። የሀገሪቱ እሴቶች በክርስትና ላይ የተመሰረቱና ከአውሮፓ በተወረሱ ቅርሶች የቆሙ ናቸው ብለው ይተረጉማሉ። በግራዎቹ ደግሞ ይህን ይቃወማሉ። የመሰረት ነው በሁሉም ዘንድ ተቀባይነት ያለው መርህ ነው ይላሉ። ሁሉም ሰው እኩል መሆኑን እናምናለን ይላሉ። እነዚህ ሁለቱ አሜሪካ ምንና የማን እንደሆነች በቀጥታ ይጣቀሳሉ።
2: ክርክሩ ብዙዎች እንደሚሉት በርግጥ መጥፎ አይደለም። አንዳንዶቹ ክርክር ውዝግብ ሙግቶች ዘመናት ያስቆጠሩም ናቸው። ገሚሶቹ በዘመን ሂደት አግባብ ይመልስ ያገኙ መስለዋል። ትጃሩ ነጋዴ ቀኛ ክራሪ ፖለቲከኛም የፕሬዝደንትነቱን ስልጣን ከያዙ ወዲህ በተለይ በሁለተኛ ዘመነ ስልጣናቸው አሁን በክርክር ውዝግቡ ጣልቃ መግባት ብቻ ሳይሆን ታሪክንም ወደ ቀኝ ለማንሻፈፍ መወሰናቸው ግን የኖርዝ ዌስተርን ዩኒቨርሲቲ የታሪክ ፕሮፌሰር ካቲ ማሱር እንደሚሉት በርግጥ አሳሳቢ ነው። ማሱር እንደሚሉት ናሽናል ፓርክ የተባለው የዩናይትድ ስቴትስ ታሪክ ወመዘክር ጥናት ተቋም የጥናት ውጤቶቹና መረጃዎቹ ለህዝብ እንዳይቀርቡ ወይም ይዘታቸው በከፊል እንዲደበቅ የትራምፕ አስተዳደር ውሳኔዎችን አሳልፏል።
8: The National Park Service is staffed by professionals.
9: የብሔራዊ ወመዘክር አገልግሎት በባለሙያዎች የተሞላ ነው። ለህዝብ እይታ የሚያቀርቡት መረጃዎች ብዙ አመታት የታሰቡባቸው የተጠኑና ምርምር የተደረገባቸው ናቸው። ለብዙ አመታት የተፈራረቁ የመንግስት አስተዳደሮችም በብሔራዊ ወመዘክራችን የቀረቡትን የምርምርና የጥናት ውጤቶችን አክብረው ቀጥለዋል። የትራምፕ አስተዳደር ግን በእነዚያ ሰነዶች ይዘትና አቀራረብ ላይ አጠቃላይ ለውጥ እንዲደረጋዟል።
2: ዘገቦች እንደሚጠቁሙት የዶናልድ ትራምፕ ፕሬዝደንታዊ ትዕዛዝ ያስከተለው አሉታዊ ለውጥ በመላ ሀገሪቱ ቤተመዘክሮች በግልጽ እየታየ ነው። በተለይ የነጻነት አዋጁ በጸደቀባት ፊላደልፊያ በሚገኘው ፕሬዝደንታዊ ቤተመዘክር ውስጥ የነበሩ ብዙ መረጃና ሰነዶች ተደብቀዋል ወይም ተነስተዋል። በተመዘክሩ የዩናይትድ ስቴትስ የመጀመሪያ ፕሬዝደንት የጆርጅ ዋሽንግተን ድል ገድል ብስለትና ብልጠት ብቻ ሳይሆን በባሮች ላይ ያኔዎቹ መሪዎች የዋሉትንም ግፍ አመልካችና ጠቋሚም ነበረ።
8: And so this was one of the primary things that the administration
9: አስተዳደሩ እንዲወገዱ ወይንም እንዲደበቁ ከወሰዳቸው እርምጃዎች አንዱ ይህ ነው። የባርነት ታሪክ የባርነት ገጽታ እንዲታወቅ አይፈልጉም። ጆርጅ ዋሽንግተንን ብቻ ሳይሆን ሌሎች የአሜሪካ መስራቾችን ጭምር በቀጥታ የሚመለከቱን ጉዳይ ጎብኚዎች እንዲያውቁ
8: አይፈልጉም።
2: በትራምፕ አስተዳደር ፖለቲካዊ ጣልቃ ገብነት ታሪክ ሲደበዝዝ በልማዱ ሬድ ኢንዲያንስ የሚባሉት የአሜሪካ አንጡራ ተወላጆች ብዙ የሚዘመር የሚደነቅ የሚወደሰው የነጻነት ታሪክ ለኛ መከራ ነው የሚል ጥያቄ ተቃውሞና አድማንስ ተዋል። እና አሜሪካ የማናት? ነጋሽ መሐመድ ነኝ። ቸር ያሰማን።
0: ከሳምንታዊው ማህደረ ዜና ወደ ሳምንታዊው የስፖርት ዝግጅታችን ስናልፍ አዲስ አበባ የሚገኘው የዶቼ ቬለ ተባባሪ ዘጋቢ ምስጋናው ታደሰ አትሌቲክስ የኢትዮጵያ ፕሪሚየር ሊግ ብሎም የዓለም ዋንጫ ግጥሚያን ያካተተበትን ጥንቅሩን ሊያስደምጠን ይዞ ቀርቧል። አብረን እንከታተል። መልካም ቆይታ።
1: ስፖርት
10: አድማጮች፣ በዛሬው የስፖርት መርሃ ግብራችን ከሀገር ውስጥ የሲቢ የኢትዮጵያ ፕሪሚየር ሊግ ፍጻሜን እንደዚሁም ደግሞ ኢትዮጵያውያን አትሌቶች በተለያዩ መድረኮች ላይ በሳምንቱ የመጨረሻ ቀናት ስላደረጓቸው ውድድሮችና ስላስመዘገቧቸው ውጤቶች እንደዚሁም የዓለም ዋንጫን የተመለከቱ መረጃዎችን ወደ እናንተ የምናደርስ ይሆናል። ከመረጃዎቹ ጋር ምስጋናው ታደሰ አብሬያችሁ ቆያለሁ። አትሌቲክስ በሳምንቱ የመጨረሻ ቀናት በተደረጉ የተለያዩ የሩጫ ውድድሮች ኢትዮጵያውያን ድል ቀንቷቸዋል። የፕሪፎንቴን ክላሲክ፣ ዩጂን ዳይመንድ ሊግ እና በአሜሪካው የፒችትሪ የጎዳና ሩጫ ላይ ኢትዮጵያውያን አትሌቶች አሸናፊ ሆነዋል። በአሜሪካዋ ዩጂን በተካሄደው የዳይመንድ ሊግ ውድድር በሴቶች የሁለት ማይል ርቀት ብርቱ ፉክክር የተስተዋለበት ነበረ። ውድድሩን በአሸናፊነት ያጠናቀቀችው አትሌት አለሽኝ ባወቀ ስትሆን የወቅቱ ፈጣን ሰዓት የሆነ 9 ደቂቃ ከ20 ሰከንድ ከ02 ማይክሮ ሰከንድ በማስመዝገብ በአንደኛነት አጠናቃለች። ሌላኛዋ ጠንካራ ኢትዮጵያዊት አትሌት ሂሩት መሸሻ በ9 ደቂቃ ከ20 ሰከንድ ከ20 ማይክሮ ሰከንድ በሆነ ሰዓት በቅርብ ልዩነት ሁለተኛ ደረጃን ይዛ አጠናቃለች። በዚሁ የሁለት ማይል ውድድር ላይ የተሳተፉት ሌሎች ኢትዮጵያውያን አትሌቶችም ጠንካራ ፉክክር ያደረጉ ሲሆን አትሌት ማርታ ለማየው በ9 ደቂቃ ከ21 ሰከንድ ከ42 ማይክሮ ሰከንድ አራተኛ፣ አትሌት የኔዋ ንብረት በ9 ደቂቃ ከ22 ሰከንድ ከ93 ማይክሮ ሰከንድ ሰባተኛ እና አትሌት አሳየች አይቸው በ9 ደቂቃ ከ23 ሰከንድ ከ04 ማይክሮ ሰከንድ ስምንተኛ ደረጃን በመያዝ በቅደም ተከተል አጠናቀዋል። በሴቶች የአንድ ማይል ውድድር ላይ የተሳተፉት አትሌት ሳሮን በርሄ በ4 ደቂቃ ከ22 ሰከንድ ከ50 ማይክሮ ሰከንድ 11ኛ ደረጃን እንዲሁም አትሌት ወርቅነች መሰለ በ4 ደቂቃ ከ36 ሰከንድ ከ80 ማይክሮ ሰከንድ 13ኛ ደረጃን ይዘው ፈጽመዋል። በሌላ በኩል በአሜሪካ የነጻነት ቀን ክብረ በዓል ሆኖ በተካሄደው 57ኛው የፒችትሪ የጎዳና ላይ ሩጫ ውድድር ኢትዮጵያውያን አትሌቶች የበላይነታቸውን አረጋግጠዋል። ለረዥም ርቀት ሩጫ አትሌቶች ፈታኝ በሆነው በዚህ ውድድር አትሌት ጽጌ ገብረሰላማ በመጨረሻዎቹ ሜትሮች ላይ አስደናቂ ፍጥነት በመጨመር ውድድሩን በ31 ደቂቃ ከ02 ሰከንድ በሆነ ሰዓት በአሸናፊነት አጠናቃለች። ሌላኛው አትሌት መልክናት ውዱ በአንድ ሰከንድ ልዩነት ማለትም በ31 ደቂቃ ከ03 ሰከንድ ሁለተኛ ደረጃን በመያዝ አጠናቃለች። የ2018 የኢትዮጵያ ፕሪሚየር ሊግ በትናንትናው ዕለት ሰኔ 28 2018 ዓ.ም የሲዳማ ክልል ዋና መቀመጫ በሆነችው ሐዋሳ ፍጻሜውን አግኝቷል። ፕሪሚየር ሊጉ በ1990 በአዲስ ቅርጽ የኢትዮጵያ ፕሪሚየር ሊግ በሚል ስያሜ መካሄድ ከጀመረበት ጊዜ አንስቶ ሲዳማ ቡና 10ኛው ክለብ በመሆን የዘንድሮን ዋንጫ ያነሳ ክለብ ሆኗል። ቅዱስ ጊዮርጊስ 15 ጊዜ ዋንጫውን በማንሳት ብቸኛው ባለ ሪከርድ ሲሆን በቀድሞ ስሙ መብራት ኃይል በአሁኑ መጠሪያው ኢትዮ ኤሌክትሪክ እና ሐዋሳ ከተማ ሁለት ጊዜ፣ ኢትዮጵያ ቡና፣ ደደቢት፣ ጅማ አባጅፋር፣ መቀሌ 70 እንደርታ፣ ፋሲል ከነማ፣ ኢትዮጵያ ንግድ ባንክ እና ኢትዮጵያ መድን ደግሞ አንዳንድ ጊዜ ዋንጫውን ማንሳት ችለዋል። በቀድሞ የሂሳብ ባለሙያና በኋላ ላይ ደግሞ ወደ ስልጠናው ዓለም በመግባት በስፖርት ሳይንስ እስከ ሁለተኛ ዲግሪ ድረስ መጓዝ የቻሉት አሰልጣኝ ያሬድ ገመቹ በዘንድሮ የውድድር ዓመት ሲዳማ ቡናን የገነቡበት መንገድ በበርካቶች ዘንድ ከፍተኛ አድናቆትን ያስገኘላቸው ነበረ። ክለቡ ከውድድር ዓመቱ መነሻ አንስቶ ጠንካራ አቋሙን በማሳየት ነው ለዚህ ድል የበቃው። አሸናፊነቱንም ያወጀው የውድድር ዘመኑ ከመጠናቀቁ ሁለት መርሃ ግብሮች አስቀድሞ በ36ኛው ሳምንት ላይ ነበር። በትናንትና በነበረው የዓመቱ ማጠቃለያ ውድድር ላይ ከኢትዮ ኤሌክትሪክ ጋር ባደረገው ጨዋታ ምንም እንኳን 1-0 በሆነ ውጤት ቢሸነፍም በደጋፊዎቹ ፊት ግን ዋንጫውን ከፍ አድርጎ ለማንሳት ችሏል። ጠንካራው የተከላካይ ስፍራ ተጫዋች ያሬድ ባዬ ከዚህ ቀደም ፋሲል ከነማን በአምበልነት እየመራ ይህንን ዋንጫ ማንሳት የቻለ ሲሆን፣ ትናንትናም በተመሳሳይ የሲዳማ ቡና አምበል ሆኖ ተመሳሳይ ታሪክ መስራት ችሏል። በዚህም ከተለያዩ ክለቦች ጋር ለዚህ ክብር ከበቁ ጥቂት ተጫዋቾች መካከል አንዱ ለመሆን በቅቷል። የተለያዩ ክስተቶችን ባስተናገደው የዘንድሮ የሲቢ የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና የክብር አክሊሉን መድፋት የቻለው 68 ነጥቦችን በመሰብሰብ ነው። ሊጉን በተቀላቀለ ገና በመጀመሪያው ዓመት ጠንካራ ተፎካካሪ መሆን የቻለው ነገሌ አርሲ በ60 ነጥቦች ሁለተኛ ሲሆን፣ በምስረታ ታሪኩ ከቅዱስ ጊዮርጊስ በመቀጠል ፋና ወጊ የሆነው የመቻል ክለብ ደግሞ በ57 ነጥብ ሶስተኛ ሆኖ አጠናቋል። ሽሬ ምድረገነት፣ ድሬዳዋ ከተማ፣ መቀሌ 70 እንደርታ እና 40 ምንጭ ከተማ ደግሞ ከ17ኛ እስከ 20ኛ ያለውን ደረጃ ይዘው ወደ ከፍተኛ ሊጉ የወረዱ ክለቦች ሆነዋል። በሰሜኑ የሀገሪቱ ክልል በነበረው ጦርነት ምክንያት ከፕሪሚየር ሊግ ለአራት ዓመታት ያህል ርቀው የነበሩት ሶስቱ የትግራይ ክለቦች መቀሌ 70 እንደርታ፣ ሽሬ እና ወልዋሎ ዘንድሮ ወደ ሊጉ በመጡበት ዓመት ተመልሰው ወርደዋል። በተለይም መቀሌ 70 እንደርታ ከዚህ ቀደም የፕሪሚየር ሊጉን ዋንጫ አንስተው ወደ ታችኛው ሊግ የወረዱትን የመብራት ኃይልና ጅማ አባ ጅፋርን መጥፎ ታሪክ ተጋርቷል። ወልዋሎም ቢሆን መትረፉን ያረጋገጠው በመጨረሻው የ38ኛ ሳምንት ጨዋታ ከቅዱስ ጊዮርጊስ ጋር 1-1 በሆነ ውጤት ነጥብ ተጋርቶ ነው። የ15 ጊዜ የሊጉ ሻምፒዮንና በምስረታ ታሪኩ የመጀመሪያው የሀገራችን ክለብ የሆነው ቅዱስ ጊዮርጊስ በዘንድሮ የውድድር ዓመት ባጋጠመው ከፍተኛ የፋይናንስ ቀውስ ምክንያት ወራጅ ቀጠና ውስጥ ገብቶ የነበረና የመፍረስ አደጋም ተጋርጦበት የነበረ ቢሆንም በስተመጨረሻ ግን በአዲስ አበባ ከተማ አስተዳደር በቢጂአይ ኢትዮጵያና በሚድሮክ ኢንቨስትመንት ግሩፕ የጋራ ርብርቦች ችግሩ ተቀርፎለት ወደ ቀድሞ ተፎካካሪነቱ መመለሱ ዘንድሮ ከፍተኛ ትኩረት ካገኙ ጉዳዮች መካከል አንዱ ሆኖ አልፏል። በስተመጨረሻም ከወራጅ ቀጠና ወጥቶ የውድድር ዓመቱን በስድስተኛነት ጨርሷል። ወይዘሮ ከነአን በለጠ በኢትዮጵያ እግር ኳስ ውስጥ ብቸኛዋ የክለብ ስራ አስኪያጅ ሆነው ከሲዳማ ቡና ጋር ሻምፒዮን መሆን መቻላቸው ሌላኛው ትኩረት ያገኘ ጉዳይ ነው። በአዲስ ቅርጽ መካሄድ ከጀመረ ዘንድሮ 28ኛ ዓመቱን በያዘው የኢትዮጵያ ፕሪሚየር ሊግ የኮከብ ጎል አግቢነቱን የፋሲል ከተማው ታምራት እያሱና የኢትዮጵያ ንግድ ባንኩ ናትናኤል እያሱ በኩል 15 ጎሎች በበላይነት ለማጠናቀቅ ችለዋል። አራት ክለቦችን ወደ ከፍተኛ ሊጉ የሸኘው ይህ ውድድር በቀጣዩ ዓመት ከታች ያደጉትን ሁለት ክለቦች አክሎ ቁጥሩን ወደ 18 ዝቅ አድርጎ የሚከናወን ይሆናል። የዘንድሮ ባለድል ሲዳማ ቡና በቀጣዩ ዓመት በአፍሪካ ክለቦች ሻምፒየንስ ሊግ የሚሳተፍ ሲሆን ነገ ሰኔ 30 2018 ዓ.ም ሁለተኛ የሀገር ውስጥ ዋንጫውን ለማንሳት በኢትዮጵያ ዋንጫ ከወልዋሎ አዲግራት ዩኒቨርሲቲ ጋር የፍጻሜ ጨዋታውን የሚያደርግ ይሆናል። ወልዋሎ በዚህ ጨዋታ ላይ ቢሸነፍ እንኳን በሕጉ መሰረት በቀጣዩ የውድድር ዓመት በአፍሪካ ክለቦች ኮንፌዴሬሽን ዋንጫ ላይ እንደሚሳተፍ አስቀድሞ ማረጋገጥ ችሏል። በመጨረሻም በ23ኛው የዓለም ዋንጫ ውድድር ወደ ሩብ ፍጻሜ የሚገቡት ሀገራት ተለይተው እየታወቁ ነው። ትናንትና በተከናወኑ ጨዋታዎች የአምስት ጊዜ አሸናፊና የውድድሩ ባለ ክብረ ወሰን የሆነችው ብራዚል በኖርዌይ ያልተጠበቀ የ2-1 ሽንፈትን አስተናግዳለች። ቁመተ መለሎ የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ 79ኛውና 90ኛው ደቂቃ ላይ ከመረብ ያሳረፋቸው ሁለት ጎሎች ሀገሩን ወደ ሩብ ፍጻሜው አሻግሯታል። ኔይማር በባከነ ሰዓት 90:10 ላይ በፍጹም ቅጣት ምት ለብራዚል ጎል ቢያስቆጥርም ሀገሩን ግን ከሽንፈት አልታደጋትም። በምሽቱ ጨዋታ ልዩነት ፈጣሪ የነበረው ሃላንድ በዚህ የዓለም ዋንጫ ላይ ከመረብ ያሳረፋቸውን ጎሎች 7 በማድረስ ከአርጀንቲናው ሊዮኔል ሜሲ እና ከፈረንሳዩ ክሊያን መባፔ ጋር እኩል ለወርቅ ጫማ መፎካከሩን ጀምሯል። ከጨዋታው በኋላ በእንባ እየታጠበ ሜዳውን የለቀቀው የ34 ዓመቱ ብራዚላዊ ኮከብ ኔይማር ቲቪ ግሎቦ ከተባለው የሀገሩ ቴሌቪዥን ጣቢያ ጋር ባደረገው ቃለ ምልልስ ሞከርኩኝ ግን አልቻልኩም። ከዚህ በኋላ የብሔራዊ ቡድን ቆይታዬ አብቅቷል። እዚህ ጀመርኩ፣ እዚሁ ጨረስኩ ሲል በሐዘን ስሜት ተውጦ ስንብቱን በይፋ አውጇል። ኔይማር እስከዛሬ ድረስ በ130 ጨዋታዎች ላይ የብራዚልን ማሊያ በመልበስ 142 ጨዋታዎችን ካደረገው የቀድሞ አምበላቸው ካፉ በመቀጠል በሁለተኛ ደረጃ ላይ የተቀመጠ ሲሆን 80 ጎሎችን ከመረብ በማሳረፍ ደግሞ የምንጊዜውም የሀገሪቱ ከፍተኛ ጎል አስቆጣሪ መሆኑ ይታወሳል። ሌላኛው ሌሊት በተከናወነው ጨዋታ እንግሊዝ አዘጋጇን ሀገር ሜክሲኮን 3-2 በሆነ ውጤት ረታ ሩብ ፍጻሜውን ተቀላቅላለች። የዕለቱ ኮከብ ሆኖ ያመሸው የሪያል ማድሪዱ ጁድ ቤሊንግሃም 2 ጎሎችን ሲያስቆጥር፣ ቀሪዋን ደግሞ የቡድኑ አምበል ሃሪኬን በስሙ አስመዝግቧል። ኬን ግን ይህች ጎል በዚህ ውድድር መድረክ አምስተኛ ጎል ሆናለች። ኩዊኒኔስ እና ጄሚኔዝ የሜክሲኮን ጎሎች አስቆጥረዋል። ጃሬድ ኩዌንሳ በእንግሊዝ በኩል የቀይ ካርድ ሰለባ ሆኗል። ይህንንም ተከትሎ አሰልጣኝ ቶማስ ቱል ተገቢ ያልሆነ ፍርድ ሲሉ የዳኝነት ውሳኔውን በጽኑ ተቃውመዋል። ውድድሩ ዛሬ ሲቀጥል በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ፖርቹጋል ከስፔን ጋር የሚያደርጉት ጨዋታ በጉጉት ይጠበቃል። በአንጋፋው ኮከብ ክርስቲያኖ ሮናልዶ እና በታዳጊው ድንቅ ተጫዋች ላሚን ያማል መካከል የሚደረገው ፍልሚያ የትውልድ ፉክክር የሚታይበት ይሆናል። ይህ የአይቤሪያ ደርቢ ባለፈው ዓመት የተደረገውን የዩኤፋ ኔሽንስ ሊግ የፍጻሜ ጨዋታን የሚያስታውስ ነው። በወቅቱ ፖርቹጋል የአውሮፓ ሻምፒዮኗን ስፔንን በፍጹም ቅጣት ምት በማሸነፍ ዋንጫውን ማንሳቷ ይታወሳል። ይሁንና ዛሬ ምሽት በዳላስ በሚደረገው በዚህ ጨዋታ ከፖርቹጋል ይልቅ የቅድሚያ ግምት የተሰጣት ስፔን ናት። በምድብ ጨዋታዎች በነበራቸው አስቸጋሪ ጉዞ ወደ 16 ውስጥ በጭንቅ ያለፉት ፖርቹጋሎች የስፔንን አዲስ ወርቃማ ትውልድ ለመርታት ከባድ ፈተና ይጠብቃቸዋል ብሏል።
0: አድማጮች፣ የስፖርት ዝግጅታችን እዚህ ላይ ተጠናቋል። ስርጭታችንን ከማጠቃለላችን በፊት ርዕሰ ዜናዎቹን በድጋሚ ያሰማለሁ። የትግራይ ክልል ባለስልጣናት የ15 ዓመት አዳጊዎችን ጨምሮ ሲቪል ሰዎችን እያፈኑ በግዳጅ ለውትድርና በመመልመል ላይ እንደሚገኙ ሂዩማን ራይትስ ዎች ባወጣው መግለጫ ወነጀለ። በሱዳን እየተካሄደ በሚገኘው ጦርነት ባለፉት 6 ወራት ብቻ 330 ህጻናት መገደላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት አስታወቀ። በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ድራሹ ኃይል በአል ኦቤይድ የሚፈጸማቸውን ጥቃቶች ያወገዘው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በአፋጣኝ ምርመራ እንዲጀመርም አዟል። የፍልስጤሙ ታጣቂ ቡድን ሐማስ ላለፉት 2 አስርት ዓመታት ገደማ ጋዛን ያስተዳደረው መንግስታዊ መዋቅር መፍረሱን አስታወቀ። የዩክሬን ጦር ኦማስክ በተባለ ግዙፍ የሩሲያ የነዳጅ ማጣሪያ ላይ ጥቃት መፈጸሙን አስታወቀ። ዩክሬን በሩሲያ ላይ ጥቃት የፈጸመችው ዛሬ ጠዋት ዋና ከተማዋ ኪቭ ኃይለኛ የሚሳይል ድብደባ ከደረሰባት በኋላ ነው። አድማጮች፣ እንግዲህ የሰኞ ሰኔ 29 2018 ዓ.ም ጥንቅራችን እስከዚሁ ነበር። መልካም ምሽት እያልኩ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።